0: ቀዲም ፈቲው ፈስከዲ ትሪስ ሚኒት አሶም ቴገን ዶኒ ትብህራ አቼ ጋዶ
1: አልጎን መንገ ፕሮግራም ታን ሀም ጂፋዋ ጎቱን እንደን ገነስቴኒ ኪሪት ቁርአን ጎዲ ቤ ተርጀማ ኪሪት ቁርአን ጎዲ ቤ ተርጀማ ሚያድ ገነስቴኒ ሱራቱ ኒሳ 40 ሀወነ አያቱን ፈሻየገን ኢሱራቱ ገ ሀይዲያ ፈስወነ አያቱ ገ ኒያላ ተርጀማ ቢዳሉ ዲቫ ፋወኒ ዶክተር መሐመድ ሐኒፍ
2: بسم الله الرحمن الرحيم
3: رحمن وانت رحيم وانت الله جي اسم فلم فشاغنمه